ይትሎጋ ሁሉ ያደነቀሽ ከቆላስከ ደጋ ይሮ የድልሽን እንቺ መታሰቢያ ስምሽ ነው ከንግዲህ ወይዘሪት ኢትዮጵያ